ዘመንደኒን ይመልካምነቷ ናቻማልጂን እንጂን መድኃኒት ለዓለም ወልደ አብሲ ለምን አባሲራይሉም እመቤት እመቤት የዓለም መድኃኒት እንድታማል ልጅን በዕለተ ምጽአት ምንም ክፉ ብንሆን አውቀን ብናጠፋ ናዛኝቷ አስመሪን እናት አትገፋ ሲል ሲያዳራጅ ልጅሽ እንደ በላ የሰብ ያድነን ጥላሽ